የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ግንቦት 4 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያጎለብቱ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የሆርሞዝ ውዝግብ ተጠናክሮ መቀጠሉንና የዓለም የንግድ ሁኔታ እየተባባሰ መሄዱን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖችና ሙስሊሞች ሰብአዊነትን እንዲያበረታቱ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሃይማኖቶች መካከል በሚደረግ የጋራ ውይይት ላይ የተሳተፉ የሃይማኖት ተወካዮችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለተወካዮቹ ባስተላለፉት መልእክት ክርስቲያኖችና ሙስሊሞች በሰው ልጆች መካከል እየቀዘቀዘ የመጣውን መተሳሰብ እንደገና እንዲያጎለብቱት አሳስበው ግድየለሽነትን ወደ ህብረት እንዲቀይሩት ጥሪ አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ግንቦት 3 2018 ዓ ም ከዮርዳኖስ ንጉሳዊ የሃይማኖቶች ተቋም አባላትና ከቅድስት መንበር የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት አባላት ጋር በቫቲካን ተገናኝተዋል። በዮርዳኖስ ልዑል ሐሰን ቢን ታላል ድጋፍ የተመሠረተው የንጉሳዊ ተቋም አባላት የሰው ልጅ ርኅራኄና መረዳዳት በዘመናዊው ዓለም በሚል ርዕስ በሮም በተዘጋጀው የሃይማኖቶች የጋራ ውይይት ላይ ተካፋይ ሆነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ርኅራኄና መተሳሰብ ለክርስትና እምነትም ሆነ ለእስልምና እምነት አስፈላጊ አመለካከቶች እንደሆኑ ጠቁመው በእስልምና ባህል ርኅራኄ ወይም ራፋ እግዚአብሔር በአማኞች ልብ የሚያስቀምጠው ስጦታ እንደሆነና አልራውፍ የሚለው በ99ኙ መለኮታዊ ስሞች ውስጥ መካተቱን በመግለጽ ይህም ርኅራኄ ዘወትር ከእግዚአብሔር ዘንድ የሚመጣ መሆኑን እንደሚያስታውስ ተናግረዋል። በሌላ በኩልም መለኮታዊ ርኅራኄ በኢየሱስ ክርስቶስ ስብዕና ውስጥ በተጨባጭ የሚታይና የሚዳሰስ መሆኑን ተናግረው እግዚአብሔር ሥጋን በመልበስ የሰውን ሥቃይ ከማየትና ከመስማት አልፎ በመለማመድ ይበልጥ የርኅራኄ ሕያው ምሳሌ መሆኑን ቅዱስነታቸው አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ርኅራኄና መረዳዳት ለክርስቲያኖችም ሆነ ለሙስሊሞች ተጨማሪ ወይም አማራጭ ነገር ሳይሆን በእርግጥ በሁለቱም ሃይማኖቶች ውስጥ ላሉ አማኞች ማኅበራዊ አንድምታ ነው ሲሉ ተናግረዋል። ከክርስቲያን እይታ አንጻር ድሆችን ማፍቀር እንዲሁም መከራቸውን መካፈል አስፈላጊ ጠቀሜታ እንዳለው ገልጸው በዚህ ረገድ የዮርዳኖስ መንግሥት ስደተኞችን በመቀበል ላሳየው ለጋስነት አድናቆታቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ቴክኖሎጂ በርኅራኄና በመተሳሰብ ላይ ያለውን ተጽዕኖ በማስታወስ ዛሬ በቴክኖሎጂ እገዛ ከመቼውም ጊዜ በበለጠ እርስ በርስ ለመገናኘት መቻላችን እውነት ቢሆንም የሰዎችን መከራ የሚያሳዩ ምስሎችንና የቪዲዮ ቅንብሮችን በተከታታይ መመልከት ልባችንን ከመቀስቀስ ይልቅ ሊያደክመው ይችላሉ ሲሉ አስረድተዋል። የነፍስ ኅር ርዕሰ ሊቃነ ጳጳሳት ፍራንችስኮስን የአንድ ወቅት ቃለ ምዕዳን በመጥቀስ እንደተናገሩት የሌሎች መከራ እንደማይነካን፣ እንደማይመለከተን ወይም ጉዳያችን እንዳልሆነ በማመን በማኅበራዊ ሚዲያዎች አማካኝነት ሥቃያቸውን ዘወትር መመልከት ለምደናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አውድ ውስጥ ክርስቲያኖችና ሙስሊሞች በጋራ ተልእኮ ላይ ለመሳተፍ የሚያስችላቸውን የየራሳቸውን ወጎችና እሴቶች እንዲጠቀሙ ተጠርተዋል ብለው ሰብአዊነት በቀዘቀዘበት ቦታ ማደስ እንደሚገባ፣ ለሚሰቃዩት ድምፅ መስጠትና ግድየለሽነትን ወደ አንድነት መለወጥ ይገባል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የተቀናጀ የሰው ልጅ ልማትን ለማስተዋወቅ የሚያግዝ የአንድ ሳምንት ስብሰባ መካሄዱ ተገለጸ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ውስጥ የሚሰሩትን ጨምሮ በውጭ አገራት የሚገኙ ተባባሪዎችንና በጎ ፈቃደኞችን ያሳተፈ የአንድ ሳምንት ስብሰባ መካሄዱ ታውቋል። አባላቱ በሮም የተሰበሰቡት ተነሳሽነቶቻቸውን ለማቅረብና ለመጋራት እንደሆነ ታውቋል። የጳጳሳዊ ጽሕፈት ቤቱ ኃላፊ ብፁዕ ካርዲናል ሚካኤል ቼርኒ የስብሰባውን ዓላማ ሲያብራሩ የርዕሰ ሊቃነ ጳጳሳትንና በዓለም ዙሪያ የሚገኙ ብፁዓን ጳጳሳት ተልእኮ መደገፍ ነው ሲሉ ገልጸዋል። የቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽሕፈት ቤት ሠራተኞች በውጭ አገራትም ሆነ በአገር ውስጥ የሚገኙ ተባባሪዎችና በጎ ፈቃደኞች ከሚያዝያ 15 እስከ ሚያዝያ 22 2018 ዓ ም ድረስ በቅዱስ ካሊስቶ ሕንፃ ውስጥ በሚገኝ የጽሕፈት ቤቱ ዋና መስሪያ ቤት መሰብሰባቸው ታውቋል። ስብሰባው ከሮም ውጭ የሚሰሩ ከዳያስፖራ የተወጣጡ ተባባሪ አባላትን ጨምሮ ለሁሉም ሰው የሚሆኑ ልዩ ልዩ አሳታፊ ዝግጅቶች የቀረቡበት ሲሆን እነዚህም የቫቲካን ሙዚየሞችንና የውዳሴ ላንተ ይሁን መንደርን መጎብኘት እንዲሁም በቅዱስ ጴጥሮስ አደባባይ በመገኘት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሩት የእመቤታችን ማርያም የሰማይ ንግሥት ጸሎት መሳተፍን ያካተተ እንደነበር ታውቋል። የሳምንቱ ዝግጅት የተጀመረው እንደ ጎርጎሮሳውያኑ በ2023 ዓ ም ሲሆን በሚቀጥሉት ዓመታትም ተጠናክሮ እንደሚቀጥል ተገልጿል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽፈት ቤት ኃላፊ ብፁዕ ካርዲናል ሚካኤል ቸርኒ በአሁኑ ጊዜ የጽፈት ቤቱን ተልእኮ እንደገና መመልከት እንደሚያስፈልግ ገልጸው ቀልጣፋ አሰራርን ለማሳደግ የውስጥ ግንኙነትን ማጠናከር እንደሚገባ፣ በዋና መስሪያ ቤት በሚሰሩና በዳያስፖራ ውስጥ ባሉት ሰዎች መካከል ያለውን ግንኙነት ማጠናከርና የጽፈት ቤቱን አገልግሎት ጥራት ማሳደግ እንደሆነ ያስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በስብሰባው ወቅት ዶግማ ብለው የጠሩትን ቃል በመጥቀስ ስለ ጭብጦች ሲናገሩ ጽህፈት ቤቱ በከፍታ ላይ ላስቀመጣቸው ነጥቦች ቅድሚያ እንደማይሰጥ ገልጸው ይልቁንም በየአካባቢው የሚገኙ ቤተ ክርስቲያናትን በማዳመጥ በልዩ አውዶች ውስጥ የሰው ልጅ እድገትን የሚያደናቅፉ ነገሮች ለመፍታት የሚያደርጉትን ጥረት ማገዝ እንደሆነ ተናግረዋል። የጳጳሳዊ ጽህፈት ቤቱ ዋና ጸሐፊ እህት አሌክሳንድራ ስመሪሊ ይህን አመለካከት በመደገፍ እንደተናገሩት ሳምንቱ ሌሎች ዕለታዊ እንቅስቃሴዎችን በመተው ኃይልን ጨምረው የተወያዩበት ጊዜ እንደነበር ገልጸው እንደ ዋና መሪ አድርገው ያቀረቡት ቁልፍ ቃል እውቀት የሚል እንደነበር አስረድተዋል። እንደ ጎርጎሮሳውያኑ ከ2025 ዓመተ ምህረት ጀምሮ በቅድስት መንበር ጽፈት ቤት የጠቅላላ ጉዳዮች አዲስ አማካሪ ሆነው የተሸሙት ምክትል ጸሐፊ ሞንሲኞር ጆሴፍ ባርላሽ ዳያስፖራው የሎጂስቲክ ጉዳዮች የሚመለከት ብቻ ሳይሆን በዓለም ዙሪያ በሁሉም አቅጣጫ የሚገኝ የቤተ ክርስቲያን ምስል እንደሆነ አጽንኦት ሰጥተዋል። በአዳራሹ ከተለያዩ ቦታዎች፣ የዕድሜ ክልሎች፣ ቋንቋዎችና ሚናዎች የመጡት የተሳተፉበት ስብሰባው የደመቀና በሕያው ድባብ ውስጥ የተካሄደ ሲሆን ብፁዕ ካርዲናል ቸርኒ በስብሰባው ማጠቃለያ ለሁሉም የጽህፈት ቤቱ መምሪያዎችና ዘርፎች በማዳመጥና በውይይት በምርምርና በአስተንትኖ በመገናኛ በጸሐፊነት በአገልግሎቶች በአስተዳደርና በእቅድ ሥራ ለተባበሩት ምስጋናቸውን አቅርበዋል። በስልጠናው መካከል ምክትል ጸሐፊው ብፁዕ ካርዲናል ፋቢዮ ባጆ የመሩት ተከታታይ የድጋፍ ሂደት አንዱ የስልጠናው ግብ ዝግጅቶችን ማደራጀት ሳይሆን ሂደቶችን ማጀብና ተነሳሽነቶችን መደገፍ እንደነበር ገልጸው እነዚህ ተጨባጭ የሐዋርያዊ አገልግሎት ውጤቶችን ለማሳካት የታለሙና በአካባቢው በሚገኙ ቤተ ክርስቲያናት ውስጥ ዘላቂ ምልክቶችን የመተው አቅም ያላቸው መንገዶች እንደሆኑ አስረድተዋል። በሳምንቱ ውስጥ መላው የጽህፈት ቤቱ ሠራተኞች እንደ ጎርጎሮሳውያኑ በ2024 ዓመተ ምህረት የተጀመረውን ፕሮጀክት በመቀጠል የውስጥ ግንኙነቶችን ለማሻሻል በሚረዱ አዳዲስ ስልቶች ላይ ለመወያየት ዕድል አግኝተዋል። እህት አሌክሳንድራ ስሜሪሊ የሥልጠና ክፍለ ጊዜን ሲያስተዋውቁ እንደተናገሩት የዕለት ተዕለት ሥራን በማከናወን ረገድ ለውጤታማ ግንኙነት አስፈላጊነት አጽንኦት ሰጥተዋል። የስብሰባው ዋና ክፍል ተግባራዊ ልምምድ ማድረግ ሲሆን ተሳታፊዎች በሰባት ቡድኖች ተከፋፍለው በሂደቱ ውስጥ በተነሱ ርዕሰ ጉዳዮች ላይ በመስራት ከስብሰባዎች ውጤታማነት እስከ መመሪያዎች ትብብርና የመረጃ ፍሰቶች አስተዳደር ድረስ በመወያየት ምልከታዎችንና የአሰራር ሐሳቦችን አቅርበዋል። ለሚያዝያ 20/2018 ዓመተ ምህረት የተመደቡ የሥራ እንቅስቃሴዎች የተከናወኑት በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር ሲሆን ቀኑ የተጀመረው በቅድስት መንበር የመለኮታዊ አምልኮና የቅዱሳት ምስጢራት ጉዳይ ጽፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ቪቶሪዮ ፍራንቸስኮ ቪዮላ በመሩት የቅዱስ ቁርባን ስግደት እንደነበር ታውቋል። ብፁዕ ካርዲናል ሚካኤል ቸርኒ የድሆችንና የምድርን ጩኸት መስማት በሚለው የሲኖዶሱ የጥናት ቡድን ሁለት ሰነድ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ብፁዕነታቸው በአስተንትኗቸው ድሆችን ዋና ገጸ ባሕርያት አድርገው የመቁጠር አስፈላጊነትን አስረድተዋል። ብፁዕ ካርዲናል ሚካኤል ቸርኒ በስብሰባው ማጠቃለያ ባስተላለፉት መልእክት የስብሰባው ተሳታፊዎች በዓለም ዙሪያ በተለያዩ ክልሎች ለሚደርሱ አደጋዎች ትኩረት መስጠትን እንዲቀጥሉና በአደጋው ለተጎዱት ድጋፋቸውን እንዲያቀርቡ አሳስበው እንዲሁም ጳጳሳዊ ጽህፈት ቤቱ ለበጎ አድራጎት አገልግሎቱ አዲስ የትብብር መንገዶችን እንዲያቀርብ አሳስበዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሜሩን ሐዋርያዊ ጉብኝታቸው ወቅት በማዕከላዊ አፍሪካ ካቶሊክ ዩኒቨርሲቲ ያደረጉትን ንግግር በመጥቀስ ማንኛውም ማኅበረሰብ በቅን ሕሊና ላይ የተመሠረተ ካልሆነ በስተቀር ሊያድግ አይችልም ማለታቸውን አስታውሰዋል። ከቅዱስነታቸው የቀረበውን ሐሳብ መሠረት በማድረግ ካርዲናሉ እንደተናገሩት በቅድስት መንበር የሰው ልጅ ሁለንተናዊ እድገት አገልግሎት ጽፈት ቤት ዕለታዊ ተግባር በሐዋርያዊ አገልግሎትና በደጋፊነት ውስጥ እንደ ማበረታቻና እንደ ፈተና መቅረቡን አስታውሰዋል። ሁሉም ነገር ሊነገርና ሊታሰብ በሚችልበት ዲጂታሉ ዓለም ውስጥ ቅን ሕሊናና ቅዱስ ረፍት ወደ ጋራ የሰው ልጅ እድገት ለሚደረገው ጉዞ ጠንካራ መሠረት እንደሆነ ገልጸው በሌላ አነጋገር ኢየሱስ ክርስቶስ ቃል የገባውን የተሟላ ሕይወት ማስፋፋት እንደሆነ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሆርሙዝ ውዝግብ ተጠናክሮ መቀጠሉና የዓለም የንግድ ሁኔታ እየተባባሰ መሄዱ ተነገረ። ዘገባውን ዘላለም አሉ እንደሚከተለው ያቀርበዋል።
1: የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ የባህር ኃይል መካከል ሁለቱ ወገኖች እርስ በእርስ የሚወነጃጀሉበት በሆርሙዝ የባህር ወሽመጥ ላይ ግጭት ቢፈጠርም አሁንም ድረስ ከኢራን ጋር የተኩስ አቁም ስምምነት ውይይቱ እንደቀጠለ የገለጹ ሲሆን፣ ይህ በእንዲህ እንዳለ የባህር ወሽመጡ መዘጋት በፈጠረው መጠነ ሰፊ መስተጓጎል ዓለም አቀፉ ንግድ ከፍተኛ ተግዳሮት ውስጥ እንደገባም እየተገለጸ ይገኛል። ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ ባለፈው አርብ ዕለት በፓኪስታን አደራዳሪነት እየተካሄደ የሚገኘው የተኩስ አቁም ውይይቱን መስተጓጎል የሚያሳይ ተጨማሪ ምልክት መኖሩ የተገለጸ ሲሆን፣ ይህንን ተከትሎ የተባበሩት አረብ ኤሚሬቶች የአየር መከላከያዎቿ ከኢራን የሚወነጨፉ የሚሳይልና የድሮን ጥቃቶች ራሷን ለመጠበቅ በንቃት እየሰሩ እንደሚገኝ ገልጻለች። ይህ በእንዲህ እንዳለ የሆርሙዝ የባህር ወሽመጥ መዘጋት በፈጠረው መጠነ ሰፊ መስተጓጎል የዓለም አቀፉ ንግድ ከፍተኛ ችግር ውስጥ እንደገባ የተነገረ ሲሆን፣ ጦርነቱ ከጀመረበት የካቲት 21 ቀን 2018 ዓ.ም ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና የኮንቴነር ጫኝ መርከቦች ላይ ጥቃት መፈጸሙ የተገለጸ ሲሆን፣ በዚህም ምክንያት የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ መምጣቱና የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ100 ዶላር በላይ እየተሸጠ እንደሚገኝም ተገልጿል። የዴንማርክ ግዙፉ የመርከብ ማጓጓዣ ድርጅት የሆነው ሜርክስ ዋና ስራ አስፈጻሚ ቪንሰንት ክሌርክ በኢራን እየተካሄደ ያለው ጦርነት የዓለም ንግድ ስርዓትን እያስተጓጎለ ባለበት በአሁኑ ወቅት ኩባንያው ከፍተኛ ገንዘብ ለደንበኞቹ እየከፈለ መሆኑን ጠቅሰው፣ በሆርሙዝ የባህር ወሽመጥ መዘጋት ምክንያት የዕቃ ማጓጓዣ ሂደቱ ላይ ከፍተኛ ጉዳት መድረሱ የጠቆሙት ሲሆን፣ ወሽመጡ ዳግመኛ በአስቸኳይ ቢከፈት እንኳን የተጠራቀመው ችግር በቀላሉ እንደማይፈታ እና ወደ መደበኛ ስራዎች በቀላሉ መመለስ እንደማይቻል አስጠንቅቀዋል። በአሁኑ ወቅት የመርከቦች እንቅስቃሴ የመሻሻል ሁኔታ ቢያሳይም የመድህን ዋስትና ሰጪ ኩባንያዎች አካባቢውን በከፍተኛ የአደጋ ስጋት ደረጃ መድበው እንደሚገኝ የተገለጸ ሲሆን፣ ይህ ማለት ደግሞ በርካታ መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን እንደሚያቆሙና የጭነት ዋጋ ከፍ እንዲል ብሎም የነዳጅ ገበያዎች እንዲያሻቅቡ ማድረጉም ተገልጿል። የሆርሙዝ ወሽመጥ በየቀኑ ወደ 20% የሚጠጋውን የዓለም ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ በባህር የሚያስተላልፍ እጅግ ወሳኝ የነዳጅ መተላለፊያ መስመር እንደሆነ የሚታወቅ ሲሆን፣ ከየካቲት ወር መጨረሻ ጀምሮ የአሜሪካና የእስራኤል ኃይሎች ኢራንን ማጥቃት ከጀመሩበት ጊዜ ጀምሮ በኢራን ወታደራዊ ኃይል መዘጋቱና የዩናይትድ ስቴትስም በበኩሏ በኢራን ወደቦች ላይ የራሷን እገዳ በመጣሏ በደርዘን የሚቆጠሩ መርከቦች ተይዞ እንደሚገኝም የሚታወቅ ነው። ምንም እንኳ አሜሪካና ኢራን በሚያዝያ ወር መጀመሪያ ላይ ኢራን የተባበሩት አረብ ኤሚሬቶችን ጨምሮ በባህረ ሰላጤው ሀገራት ላይ የምትሰነዝረውን የድሮን እና የሚሳይል ጥቃት የሚያስቆመውን የተኩስ አቁም ስምምነት ማድረጋቸውን ቢያስተዋውቁም፣ ከዚያን ጊዜ ጀምሮ አነስተኛ ቁጥር ያላቸው መርከቦች ብቻ የባህር ወሽመጡን ማለፍ እንደቻሉም ይገለጻል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራት ወይሌ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት ወደ እናንተ አድማጮቻችን የምናደርሰውን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የሚለውን ሳምንታዊ ዝግጅታችንን ነው።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
1: በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የቤተክርስቲያን ማህበራዊ አስተምሮ ባህሪ በሚል አብይ አርዕስት ስር በእምነት የበራ ዕውቀት በሚል ንዑስ አርዕስት የቀረበ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ባህሪ ሀሌታዋ በእምነት የበራ ዕውቀት። በመጀመሪያ የቤተ ክርስቲያን ማህበራዊ አስተምሮ የተቀዳጀ ስርዓት ነው ተብሎ አልታሰበም ነበር። ነገር ግን በጊዜ ሂደት የቤተ ክርስቲያን የበላይ አስተዳዳሪ በተለያዩ ወቅቶች በማህበራዊ ጉዳዮች ላይ ባሳደረው በጎ ተጽዕኖ የተነሳ መልክ እየያዘ መምጣት ጀመረ። ይህም በመሆኑ በትምህርቱ ባህሪ አቀራረብና ጽንሰ ሐሳብ ረገድ አንዳንድ ለውጦች መደረጋቸውን ለመረዳት ያስችላል። ጉዳዩ ላቦሬም ኤክሰርሴሲን በተሰኘው የርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሐዋርያዊ መልእክት ውስጥ አስቀድመው በስፋት የተወሳ ቢሆንም በዚህ ረገድ ወሳኝ የሆነ ማብራሪያ የተሰጠው ሶሊቲዩዲዮ ሬይ ሶቻሊስ በተሰኘው ሐዋርያዊ መልእክት ውስጥ ነው። በመሆኑም የቤተ ክርስቲያን ማኅበራዊ አስተምሮ የነገረ መለኮት በተለይም የግብረገብ ነገረ መለኮት እንጂ የርዕዮተ ዓለም መስክ አካል አይደለም። በማኅበራዊና በኢኮኖሚያዊ መለኪያዎች መሠረት ሊብራራ ወይም ሊገለጽ አይችልም። ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ግንኙነቶችን ለመግለጽ ወይም ለማፍለቅ የታሰበ ርዕዮተ ዓለማዊ ወይም እንደ ሁኔታው የሚሠራ ሥርዓት ሳይሆን ራሱን የቻለ ፈርጅ ነው። በኅብረተሰብና በዓለም አቀፍ ሥርዓት ውስጥ በእምነት ብርሃንና ከቤተ ክርስቲያን ትውፊት አንጻር በውስብስብ የሰው ልጆች ሕይወት እውነታዎች ላይ የተደረገና በጥንቃቄ የተሞላ የአስተንትኖ ውጤቶች ትክክለኛ መገለጫ ነው። ዋናው ዓላማው እነዚህን እውነታዎች መተርጎም፣ ወንጌል ስለ ሰውና ዓለማዊ መንፈሳዊ ስለሆኑ ጥሪው ከሚያስተምረው ትምህርት ጋር ያለውን ስምምነት ወይም ልዩነት ለመወሰን ነው። ግቡ ክርስቲያናዊ ባህሪን መምራት ነው። ስለዚህ የቤተ ክርስቲያን ማኅበራዊ አስተምሮ ነገረ መለኮታዊ በተለይም ነገረ መለኮታዊና ግብረ ገባዊ ባህሪ ያለው ነው። ምክንያቱም የሰዎችን ባህሪያት የመምራት ዓላማ ያለው ትምህርት ነው። ይህ ትምህርት የሚገኝባቸው መስቀለኛ መንገዶች ላይ ነው። የሚታየውም በግለሰቦች፣ በቤተሰቦች፣ በባህላዊና ማኅበራዊ ሕይወት ውስጥ ተሳታፊ በሆኑ ሰዎች እንዲሁም በታሪክ ውስጥ ተጨባጭ ቅርጽና ትርጉም እንዲኖረው በሚያደርጉ ፖለቲከኞችና የፖለቲካ መሪዎች ጥረት ውስጥ ነው። በመሠረቱ ይህ ማኅበራዊ አስተምሮ ሦስት ደረጃዎች ያሉትን ነገረ መለኮታዊና ግብረ ገባዊ ትምህርትን ያንጸባርቃል። እነርሱም የማነቃቃት መሠረታዊ ደረጃ፣ በኅብረተሰብ ሕይወት ውስጥ የአኗኗር ሁኔታዎችን የሚመራ ደረጃና በተጨባጭና በልዩ ማኅበራዊ ሁኔታዎች ውስጥ ተጨባጭና አጠቃላይ መርሆችን ለማግኘት የቆሙ የንቃተ ሕሊና የውይይት ደረጃዎች ናቸው። እነዚህ ሦስቱ ደረጃዎች በተዘዋዋሪ መንገድ የቤተ ክርስቲያን ማኅበራዊ አስተምሮ ተገቢ ዘዴና የተወሰኑ የእውቀት ጽንሰ ሐሳቦችን ይገልጻሉ። የቤተ ክርስቲያን ማኅበራዊ አስተምሮ ዋና መሠረቱ መጽሐፍ ቅዱሳዊ ራእይና የቤተ ክርስቲያን ትውፊት ነው። ከዚህ ከላይ ከመጣው ምንጭ በመነሳትም የሰውን ተሞክሮና ታሪክን ለመረዳት ለመለካትና ለመምራት የሚያስችል መነሻ ሐሳብና ብርሃን ያገኛል። ከማንኛውም ነገር በፊትና ከማንኛውም ነገር በላይ እግዚአብሔር ለፍጥረተ ዓለሙ በተለይም ለሥላሴያዊ ሱታፌ ለተጠሩ ወንዶችና ሴቶች ሕይወትና የወደፊት ዕጣ ፈንታ ያዘጋጀው ዕቅድ አለ። መለኮታዊ ቃልን ተቀብሎ በተግባር የሚያውለው እምነት ከአእምሮ ጋር ውጤታማ ግንኙነት አለው። እምነትን በተለይም ወደ ተጨባጭ ተግባር የሚያመራውን እምነት ማወቅ በአእምሮ ላይ የተመሰረተ ሲሆን አእምሮ የሚያበረክተውን ማንኛውንም አስተዋጽኦ ይጠቀማል። ከሁኔታዎችና ከታሪካዊ ተጨባጭ ልምዶች ጋር የተዛመደ ስለሆነ ድረስ ማህበራዊ ትምህርት ደግሞ እምነትንና አእምሮን ያቀራርባል። የዚያ የዳበረ ግንኙነት ድንቅ መገለጫም ይሆናል። እምነትና አእምሮ ራእይና ሰባዊ ባህሪ የሆኑትን ሁለቱን የቤተ ክርስቲያን የማህበራዊ አስተምሮ የእውቀት መንገዶችን ይወክላሉ። የእምነት እውቀት እግዚአብሔር በክርስቶስ በኩል ራሱን ለኛ በገለጠበትና በተሰጠበት ታሪካዊ የደህንነት ምስጢር መሰረት የሰዎችን ሕይወት ያስረዳል፣ ይመራል። ይህ የእምነት ግንዛቤ የተገለጠውን እውነት በተቻለ መጠን የሚገልጸውንና የሚይዘውን እንዲሁም በፍጥረት በተገለጠው መለኮታዊ እቅድ ውስጥ ከሚገኘው ከሰባዊ ባህሪ እውነታ ጋር የሚያዋህደውን አእምሮ ያካትታል። ይህም ከእግዚአብሔር ከሌሎች ሰዎችና ከሌሎች ፍጥረታት ጋር ግንኙነት ያለውና መንፈሳዊና ስጋዊ ፍጡር ስለሆነው ስለ ሰው ልጅ የተቀመጠ መሠረታዊ ጠቅላላ እውነት ነው። ከዚህም በተጨማሪ በክርስቶስ ምስጢር ላይ የተማከለ መሆኑ የአእምሮን ሚና አያዳክመውም ወይም አያስቀረውም። የቤተ ክርስቲያንን ማኅበራዊ አስተምሮ መሠረታዊ ምክንያት ወይም አጠቃላይ ተግባራዊነትን አይከለክልም። የክርስቶስ ምስጢር የሰውን ምስጢር ስለሚያሳይ ለሰው ክብርና እርሱንም ለሚደግፉ ስነ ምግባራዊ ጥያቄዎች ሙሉ ትርጉም ይሰጣል። የቤተ ክርስቲያን አስተምሮ በእምነት የተገለጸ እውቀት ነው። የበለጠ የማወቅ ችሎታ መገለጫ ነው። የሚያረጋግጣቸውን እውነቶችና የሚጠይቃቸውን ግዴታዎች ለሰዎች ሁሉ ያስታውቃል። እርሱንም ሁሉም ሰው ሊቀበለውና ሊካፈለው ይችላል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የቤተ ክርስቲያን ማኅበራዊ አስተምሮ ባህሪ በእምነት የበራ እውቀት በሚል ንዑስ አርዕስት የቀረበውን የዕለቱን አስተምሮ ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን፣ ስላዳመጣችሁን እጅግ እያመሰገንን በሚቀጥለው ሳምንት የዚህን ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ስላዳመጣችሁን በድጋሜ እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ግንቦት 4 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማ

ታሪክ በሚለው ገጻችን ላይ ላይክ የሚለው ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 5 2018 ዓ.ም ስርጭታችን አሁን ጀመረ። የዕለቱ ዝግጅቶችን በቅድሚያ እናስተዋውቃችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እመቤታችን ማርያም ቤተ ክርስቲያን የተጠራችበት ፍጹም አርአያ ናት ሲሉ መግለጻቸውን በቀዳሚው ዜናችን እናቀርብላችኋለን። ሊቀ ጳጳስ ብፁዕ አቡነ ጋላገር የቫቲካን ዲፕሎማሲ ለዘመናት ሰላምን እያገለገለ እንደሚገኝ መናገራቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። ከስደተኞች ካምፕ እስከ ታላቁ የዓለም ቴኳንዶ ውድድር የበቃው የዮርዳኖስ ታዳጊዎች ቡድን የተመለከተ ዘገባ በሶስተኛው የዜና ክፍላችን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ እመቤታችን ማርያም ቤተ ክርስቲያን የተጠራችበት ፍጹም አርአያ ናት ሲሉ ገለጹ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 5 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል አቀርበዋል። ቅዱስነታቸው ለታዳሚዎች ባቀረቡት ሳምንታዊ አስተምሮ ፋጢማ እመቤታችን ድንግል ማርያም የምስጋና በዓል ላይ በማትኮር እመቤታችን ማርያም ፍጹም የቤተ ክርስቲያን አርአያ አባልና እናት መሆኗን አስረድተዋል። ክብሯትና ክብሯን አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያደረጉት ንግግር ሙሉ ትርጉም ከማቅረባችን በፊት ለዕለቱ የተመረጠውን የቅዱስ ወንጌል ክፍል እናነብላችኋለን። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድሪያስም ፊሊጶስም ቶማስም በርተሎሜዎስም ማቴዎስም የኤልፊዮስ ልጅ ያዕቆብም ቀናተኛ የሚባለው ስምዖንም ያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። የሐዋርያት ሥራ ምዕራፍ 1 ከቁጥር 13 እስከ 14። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Il Concilio Vaticano II ha voluto dedicare l'ultimo capitolo della Costituzione dogmatica sulla Chiesa alla Vergine Maria.
1: ወንድሞቼና እህቶቼ ሆይ እንደምን አረፈዳችሁ? ዛሬ ግንቦት 5 የፋጢማ እመቤታችን ቅድስት ድንግል ማርያም መታሰቢያ ቀን ነው። በዚህ ቀን ከ45 ዓመታት በፊት ሰዎች በተሰበሰቡበት በቅዱስ ጴጥሮስ አደባባይ በቅዱስ ዮሐንስ ጳውሎስ ዳግማዊ ላይ የግድያ ሙከራ መደረጉ ይታወሳል። ይህም እመቤታችን ቅድስት ድንግል ማርያም በብዙ መንገዶች እንዳረጋገጠችው ለሞት የሚያደርስ አልነበረም። ስለዚህ ዛሬውን አስተምሮይን ድንግል ማርያም የቤተ ክርስቲያን ሞዴል በሚል ጭብጥ አንተ ሁሉ ነህ የሚል መሪ ቃል ያዘው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ መታሰቢያነት ማድረግ ወዳለሁ። ሁለተኛው የቫቲካን ጉባኤ የሕዝቦች ብርሃን በሚለው ሐዋርያዊ ደንብ መጨረሻ ምዕራፍ ከቁጥር 52 እስከ 69 ድረስ ቤተ ክርስቲያንን ለእመቤታችን ቅድስት ድንግል ማርያም መስጠትን መርጧል። ቤተ ክርስቲያን ቀዳሚና በእምነትና በበጎ አድራጎት ውስጥ እጅግ በጣም ጥሩ ምሳሌ ተደርጋ ትወሰዳለች። እነዚህ ቃላት በመንፈስ ቅዱስ ኃይል የእግዚአብሔር ልጅ ሥጋ ለብሶ እንዲወለድ ያደረገች እመቤታችን ማርያም የቤተ ክርስቲያን ሞዴል ቀዳሚ አባልና እናት መሆኗን እንድንገነዘብ ይጋብዙናል። ማርያም ራሷን በውስጧ ፍጻሜውን ባገኘው በጸጋ ሥራ እንድትቀረጽ በመፍቀድ የልዑል እግዚአብሔር ስጦታ በእምነትና በድንግልና ፍቅሯ በመቀበል ቤተ ክርስቲያን የተጠራችበት ፍጹም ሞዴል ናት። የእግዚአብሔር ቃልና የልጆቹ እናት ቅድስት ድንግል ማርያም በመንፈስ ቅዱስ ተግባር በትሕትና የተወለደች፣ ከዚህም በላይ በእምነትም የላቀ ብቃት ያላት፣ በእግዚአብሔር ቅዱሳን ሕዝቦች ኅብረት ውስጥ ለመለኮታዊ ምስጢር ቅድመ ሁኔታ በሌለው ግልጽነት የተሰጠንባት የቤተ ክርስቲያን ማኅበረሰብ እጅግ በጣም ጥሩ አባል ነች። በመጨረሻም በእግዚአብሔር ወልድ ውስጥ ልጆችን ስለወለደች በመካከላችን በመጣው ዘላለማዊ ፍቅር የተወደደችው የመላው ቤተ ክርስቲያን እናት ናት። ይህም በቤተ ክርስቲያን ውስጥ በራስ መተማመን፣ በመደመጥ፣ በመጠበቅና በመወደድ እርግጠኝነት ወደ እርሷ ሊመልስ ይችላል። እነዚህ የእመቤታችን ቅድስት ድንግል ማርያም ባሕርያት እንደ ምስጢራዊ ምልክት አድርጓት ሊገልጽ ይችላል። ሴት የሚለው ቃል የመሲሁ እናት የመሆን ያልተለመደ ተሞክሮ እንዲኖራት የተሰጣት የእስራኤል ወጣት ልጅ ታሪካዊ እውነታን ያጎላል። ሞዴል የሚለው አገላለጽ በእርሷ ላይ የመውረድና ከእርሷ ውስጥ ወጥቶ የማድረግ ሁለትዮሽ እንቅስቃሴ እንደሚፈጸም አጽንኦት ይሰጣል። እግዚአብሔር በእርሷ ውስጥና በእርሷ ላይ ያለውን ነፃ የእምነት ፈቃድ ይገልጻል። ስለዚህ እመቤታችን ቅድስት ድንግል ማርያም የምስጢሩ ሞዴልና የመለኮታዊ መዳን ዕቅድ የሆነችው በአንድ ወቅት ተደብቃ የቆየችና አሁን በኢየሱስ ክርስቶስ ሙሉነት የተገለጠች መሆኗን ነው። ሁለተኛው የቫቲካን ጉባኤ በቤዛነት ሥራ ውስጥ እመቤታችን ቅድስት ድንግል ማርያም ስለያዘችው ልዩ ቦታ ግልጽ ትምህርት ሰጥቷል። የመዳን ብቸኛውና መካከለኛው ኢየሱስ ክርስቶስ መሆኑን ያስታውሳል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እስከ 6 የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በምንም መንገድ ይህን ሳታደናቅፍ ይልቁንም ምእመናን ከኢየሱስ ክርስቶስ ጋር ያላቸውን ቀጥተኛ አንድነት ታበረታታለች። እንዲሁም ከዘመናት ጀምሮ አስቀድሞ የተወሰነው በመለኮታዊ የአመራር ደንብ ሲሆን ይህም የቃሉ ሥጋዊ የእግዚአብሔር እናት የተባረከች ድንግል እንድትሆን ወስኗል። በዚህ ልዩ መንገድ በአዳኝ ሥራ ውስጥ በታዛዥነት፣ በእምነት፣ በተስፋና በሚያቃጥል ፍቅሯ ተባብራ ለነፍሳት በሙሉ ከተፈጥሮ በላይ የሆነ ሕይወት በመስጠት በጸጋ ቅድመ ተከተል እናታችን ነች። የቤተ ክርስቲያን ምስጢር በእመቤታችን ቅድስት ድንግል ማርያም ውስጥ ተንጸባርቋል። በእርሷ ውስጥ የእግዚአብሔር ሕዝብ የመነሻቸውን የሞዴላቸውንና የትውልድ አገራቸውን ውክልና ያገኛሉ። በኢየሱስ ክርስቶስ እናት ውስጥ ቤተ ክርስቲያን የራሷን ምስጢር ታስባለች። በእርሷ ውስጥ ድንግላዊ እምነት፣ እናታዊ ቸርነትና የተጠራችበትን የጋብቻ ቃል ኪዳን ሞዴል ስለምታገኝ ብቻ ሳይሆን ከሁሉም በላይ በእርሷ ውስጥ የራሷን አርኪነትና የተጠራችበትን ፍጹም አምሳያነት ስለምታውቅ ነው። እንደምናየው በአሕዛብ ብርሃን ሐዋርያዊ ደንብ ውስጥ የተሰበሰቡት የእመቤታችን ቅድስት ድንግል ማርያም ነጸብራቆች ቤተ ክርስቲያንን እንድንወድና በውስጧ የእግዚአብሔርን መንግሥት ፍጻሜ እንድናገለግል ያስተምሩናል። ይህም የሚመጣውንና ሙሉ በሙሉ በክብር የሚፈጸመውን የእግዚአብሔር መንግሥት ፍጻሜ እንድናገለግል ያደርገናል። እንግዲህ ድንግልና እናት በሆነች በእመቤታችን ማርያም የተሰጠን እጅግ የላቀ ሞዴል ምን እንደሆነ ራሳችንን እንጠይቅ። በአማላጅነቷ በኩል ከእኛ የሚጠየቀውን ምላሽ መስጠት እንድንችል እንጠይቃት። የቤተ ክርስቲያንን ተሳትፎ በትህትናና በእምነት እኖራለሁ። በርሷ ውስጥ እግዚአብሔር ለዘላለም ፍቅሩ ምላሽ እንድሰጥ የሰጠኝን የቃል ኪዳን ማኅበረሰብ እገነዘባለሁን? እግዚአብሔር ለሰጠን ሐዋርያዊ አባቶች በመታዘዝ የቤተ ክርስቲያን ሕያው አካል እንደሆንኩ ይሰማኛልን? ማርያምን እንደ ሞዴል እንደ ድንቅ አባልና የቤተ ክርስቲያን እናት አድርጌ እመለከታታለሁን? የልጇ ታማኝ ደቀ መዝሙር ለመሆን እርዳታዋን እንጠይቃታለሁን? ወንድሞቼና እህቶቼ ሆይ፣ በእመቤታችን ቅድስት ድንግል ማርያም የወረደውና በእኛ በኩል በትሕትናና በአደራ የተጠየቀው መንፈስ ቅዱስ እነዚህን አስደናቂ እውነታዎች ሙሉ በሙሉ ለመኖር የሚያስችል ጸጋ ይስጠን። በሐዋርያዊ ደንብ ላይ በጥልቀት ካሰላሰልን በኋላ እመቤታችን ቅድስት ድንግል ማርያም ይህንን ስጦታ ለእኛ እንድታገኝልን እንለምን። የቅድስት እናት ቤተ ክርስቲያን ፍቅር በሁላችን ውስጥ ይደግ፣ አሜን በማለት ሳምንታዊ አስተምሯቸውን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ጋላገር የቫቲካን ዲፕሎማሲ ለዘመናት ሰላምን እያገለገለ እንደሚገኝ አስታወቁ። በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ኬፕ ቨርዴ ከቅድስት መንበር ጋር ዲፕሎማሲያዊ ግንኙነት የመሠረተችበት 50ኛ ዓመት ክብረ በዓል ላይ ተገኝተዋል። ብፁዕ አቡነ ጋላገር በመታሰቢያ በዓሉ ላይ ተገኝተው የቅድስት መንበር ዲፕሎማሲ የሥራ ዘዴዎችን የሚዳስስ ንግግር አቅርበዋል። ሊቀ ጳጳስ ብፁዕ አቡነ ጋላገር በንግግራቸው ቅድስት መንበርና ኬፕ ቨርዴ የሚጋሩት መሠረታዊ እሴቶች የሕይወት ጥበቃ፣ ቤተሰብ፣ የሃይማኖት ነጻነት፣ ሰብአዊ መብት፣ ዲሞክራሲ፣ የብዙ አገራት ግንኙነትና ዓለም አቀፍ ሕግ ያካትቱ መሆናቸውን አስረድተዋል። ከእነዚህ ጎን ለጎን ግጭቶች፣ የአየር ንብረት ቀውስ፣ የሰዎች ኑሮ አለመመጣጠን፣ ስደት፣ የቴክኖሎጂ እድገት፣ የእጽ ዝውውር፣ የእሴቶች ቀውስ፣ ግለኝነትና የእውነት ስሜት ማጣት ያሉ ዋና ዋና ዓለም አቀፍ ተግዳሮቶች መኖራቸውን ገልጸዋል። እነዚህ ርዕሶች በቫቲካን የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ሰኞ ግንቦት 3 2018 ዓ ም በኬፕ ቨርዴ በተካሄደው ጉባኤ ላይ የገለጿቸው እንደሆኑ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እስከ ግንቦት 6 2018 ዓ ም ድረስ በአፍሪቃ ደሴት ኬፕ ቨርዴ ሐዋርያዊ ጉብኝት በሚያደርጉበት ወቅት በቅድስት መንበርና በአገሪቱ መካከል ዲፕሎማሲያዊ ግንኙነት የተመሠረተበት 50ኛ ዓመት ክብረ በዓል ላይ እንደሚገኙ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የቫቲካን ዲፕሎማሲ ለዘመናት ከዘለቁ የዓለም ጥንታዊ የዲፕሎማሲ ተቋማት አንዱ መሆኑን ገልጸው ከኬፕ ቨርዴ ጋር በመሠረተው የግማሽ ምዕተ ዓመት ግንኙነት ውይይትን፣ ትብብርንና እውነተኛ ወዳጅነትን ማጎልበቱን ገልጸዋል። ጳጳሳዊ ዲፕሎማሲው በረጅም ታሪካዊ ባህል የተጠናከረ መሆኑን የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የሰላም ማዕከላዊ ዓላማ የሆነውን የሰውን ልጅ ክብር መጠበቅና ማስተዋወቅ እንደሆነ አጽንኦት ሰጥተው በዚህ ረገድ በ11ኛው ክፍለ ዘመን በተካሄደው የጎርጎሮሳውያኑ ተሐድሶ ወቅት በቤተ ክርስቲያን ውስጥ የመሪነት መብት በሚል የተመሠረተ ጳጳሳዊ የዲፕሎማሲ ተቋም አመጣጥን አስታውሰዋል። ከዚያም በ15ኛው ክፍለ ዘመን የተገኘውን ተቋማዊ መረጋጋት ያስታውሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ከጊዜ በኋላ በሽግግር በሌሎች መንግሥታት መሻሻሉን ጠቅሰው በጊዜያዊነት ከሚደረግ ተልእኮዎች ወደ ቋሚ ተልእኮዎች በማደግ የዘመናዊ ዲፕሎማሲ ማዕከላዊ ገጽታ ማግኘቱን አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በመጨረሻም በ16ኛውና በ17ኛው ክፍለ ዘመን በታየው የጳጳሳዊ ዲፕሎማሲ ውህደት ላይ በማትኮር በቅድስት መንበር ዲፕሎማሲያዊ ተወካይ መልእክተኛነትና ብዙውን ጊዜ በሲቪል መንግሥት ውስጥ በውክልና ደረጃ በሚያገለግሉ ጳጳሳዊ ዲፕሎማሲዎች መካከል ያለውን ልዩነት አስረድተዋል። በአሁኑ ወቅት ቅድስት መንበር ከአውሮፓ ኅብረትና ከማልታ ሉዓላዊ ወታደራዊ ማኅበር በተጨማሪ ከ184 አገሮች ጋር ዲፕሎማሲያዊ ግንኙነት እንዳላት ሊቀ ጳጳስ ጋላገር ገልጸው እንዲሁም በቅድስት መንበር ዕውቅና የተሰጣቸው 93 የዲፕሎማሲ ተልእኮች በሮም እንደሚገኙ ሊቀ ጳጳስ ጋላገር አስረድተዋል። አክለውም ጳጳሳዊ ዲፕሎማሲ የሥራ ዘዴዎችንና በርዕሰ ሊቃነ ጳጳሳት አገልግሎት ውስጥ የቅድስት መንበር ጽሕፈት ቤት ተግባርን አብራርተዋል። የቅድስት መንበር ዲፕሎማሲ ሰላምን፣ ፍትሕንና የሰውን ልጅ ክብር በመጠበቅና በማስፋፋት በዘመናት ውስጥ ልምዱን እንዳዳበረ ተናግረው ከኬፕ ቨርዴ ጋር ግንኙነት የተጀመረው አገሪቱ ነጻነቷን ከማወጇ ማለትም እንደ ጎርጎሮሳውያኑ ከ1975 ዓ ም በፊት መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ ሐምሌ 1970 ዓመተ ምሕረት በቫቲካን ከተገኙ አጎስጢኖ ኔቶ፣ ማርቸሊኖ ዶሳንቶስና አሚልካር ካባልን ጨምሮ ከአፍሪቃ የነጻነት ንቅናቄ መሪዎች ጋር ያደረጉትን ስብሰባ አስታውሰዋል። ቅዱስነታቸው ከነጻነት ንቅናቄ መሪዎች ጋር ያደረጉት ውይይት ኬፕ ቨርዴ ከፖርቹጋል ጋር ያላት ግንኙነት ለጊዜው እንዲቋረጥ ምክንያት መሆኑን አስረድተው ይህም ቤተ ክርስቲያኗ የአፍሪቃን ዓላማ ለመደገፍ ያላትን ድፍረት የተሞላበት ቁርጠኝነትና ለሕዝቦች ያላትን ክብር ማሳየቱን ገልጸዋል። ይህ በእንዲህ እንዳለ ካቶሊካዊት ቤተ ክርስቲያን በኬፕ ቨርዴ ሪፐብሊክ መገኘት በታሪክ ላይ የተመሠረተ የማንነቱ አካል እንደሆነ የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እንደ ጎርጎሮሳውያኑ በ1462 ዓመተ ምሕረት የአፍሪቃ ደሴት በሆነች ኬፕ ቨርዴ የኖሩት የመጀመሪያዎቹ ካቶሊካዊ ሚስዮናውያን በባህሏ፣ በሥነ ጥበቧ፣ በሙዚቃዋና በልማዶቿ ላይ ከፍተኛ ተጽዕኖ ማሳደራቸውን ገልጸዋል። የሳንቲያጎ ደ ካቦ ቨርዴ ሀገረ ስብከት እንደ ጎርጎሮሳውያኑ በ1533 ዓመተ ምህረት መቋቋሙን ያስታውሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር፣ ይህም ከሳህራ በታች ባሉ የአፍሪቃ አገሮች የመጀመሪያው እንደሆነና አገሪቱን ትምህርት ቤቶች፣ ሆስፒታሎች እና ትምህርት ቤቶች ተቋማት ያላት የወንጌልና የማኅበራዊ ድርጅቶች ማዕከል ማድረጉን ተናግረዋል። ቤተ ክርስቲያኗ በሀገሪቱ ውስጥ ፖለቲካዊ ወይም ኢኮኖሚያዊ ስርዓቶችን ከመዘርጋት ይልቅ የሰው ልጅ ክብር የሚጠበቅበትና ተልእኮዋን መወጣት እንድትችል ነጻነት እንዲረጋገጥላት መጠየቋን ሊቀ ጳጳስ ጋላገር አብራርተው፣ በዚህ አውድ በተለይም በጤናና በትምህርት ዘርፎች እርዳታን ለማድረግ የታለመውን የቅድስት መንበርና የኬፕቨርደ እንደ ጎርጎሮሳውያኑ የ2013 ዓ.ም ስምምነት ጠቅሰዋል። በፍቅርና በእውነት ላይ የተመሠረተ ግንኙነት በማድረግ የመሳሪያ ትጥቅ የሚያስፈታ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪን ተግባራዊ በማድረግ የተስፋና የእሴቶች ዲፕሎማሲ እንዲስፋፋ በማበረታታት በመጨረሻም የኬፕቨርዴ መሪዎችና ሕዝቦች በጋራ ጥቅም፣ በፍትሕ፣ በአንድነትና በመረዳዳት ፍላጎት እንዲጸኑ አሳስበዋል። ሰኞ ግንቦት 3 2018 ዓ.ም ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በተገኙበት የ2013 ዓ.ም የሁለትዮሽ ስምምነት ተግባራዊ ለማድረግ ከአገሪቱ ካቶሊካዊት ቤተ ክርስቲያን ጋር የፕሮቶኮል ስምምነት ተፈራርመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከስደተኞች ካምፕ እስከ ታላቁ የዓለም ቴኳንዶ ውድድር የበቃ የዮርዳኖስ ታዳጊዎች ቡድን መመስረቱ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: ቴኳንዶ ለሰብአዊነት ፋውንዴሽን የተሰኘው ተቋም ለ8 ታዳጊ አትሌቶች በያዝነው ዓመት ሰኔ ወር ላይ በሮም በሚካሄደው ታላቁ የዓለም ቴኳንዶ ውድድር ላይ እንዲሳተፉ እንዲሁም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ለመገናኘት እድሉን እንዳመቻቸ ተገልጿል። ከግንቦት 27 እስከ 30 ቀን 2018 ዓ.ም ድረስ ሮም የጎረጎሳውያኑን የ2026 ዓ.ም ታላቁን የዓለም ቴኳንዶ ሻምፒዮን የምታስተናግድ ሲሆን በዚህ ውድድር ላይ ከሚሳተፉ ስፖርተኞች መካከል በዮርዳኖስ በሚገኘውና በአሁኑ ወቅት 60,000 የሚጠጉ ሰዎችን አስጠልሎ በሚገኘው የአዝራቅ የስደተኞች ካምፕ ውስጥ የሚኖሩ 8 የ10 ዓመት ዕድሜ ያላቸው ታዳጊ አትሌቶች እንደሚገኙበት ተገልጿል። እነዚህ ታዳጊዎች በሕይወታቸው ለመጀመሪያ ጊዜ በጣሊያን ቴኳንዶ ፌዴሬሽን ድጋፍና በቴኳንዶ ለሰብአዊነት ፋውንዴሽን ተነሳሽነት ከስደተኞች ካምፕ የመውጣት ዕድል እንዳገኙና ይህ የታዳጊዎች ቡድን በ2026 ታላቁ የዓለም ቴኳንዶ ውድድር አካል በሆነውና ታዳጊዎቹን ለሻምፒዮንነት ለሚያቀርበው የኪምና ልዩ ውድድር ላይ እንደሚሳተፉ የተነገረ ሲሆን ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ2028 በሎስ አንጀለስ በሚዘጋጀው የበጋ ኦሎምፒክ ላይ እንዲሳተፉ ያስችላቸዋል ተብለዋል። የታዳጊ አትሌቶቹ ቡድን በሮም በሚኖራቸው ቆይታ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር እንደሚገናኙ እንዲሁም የከተማዋን ባህላዊና ታሪካዊ ቦታዎችን የመጎብኘት እድል እንደሚኖራቸው ተገልጿል። የቴኳንዶ ለሰብአዊነት ፋውንዴሽን በዓለም ዙሪያ የሚገኙ ስደተኞችንና ተፈናቃዮችን በቴኳንዶና በሌሎች የትምህርት መሳሪያዎች በኩል ለመርዳት ቅድስት መንበር ኦፊሴላዊ የስፖርት ድርጅትና ማህበር አንዱ አካል የሆነው አትሌቲካ ቫቲካና አባል የሆነበት ከዓለም አቀፉ የቴኳንዶ ፌዴሬሽን ጋር በትብብር የሚሰራ ሲሆን በዚህም ተነሳሽነት ማብቃትን፣ ሰላምን፣ ዘላቂ እድገትንና የኦሎምፒክ ስቴቶችን እንደሚያበረታቱም ተነግሯል። የጣሊያን ቴኳንዶ ፌዴሬሽን ፕሬዝዳንት የሆኑት አንጀሎ ቺቶ የታዳጊዎቹ ተሳትፎ ፈጣንና ጥልቅ ስሜትን መቀስቀሱን ጠቁመው በውድድሩ ላይ እንደሚሳተፉ ከተነገራቸው ጊዜ ጀምሮ የአለማመንና የጉጉት ስሜት ውስጥ መግባታቸው እንደዚሁም በየዕለቱ የመሄጃቸውን ቀን በተስፋ የመጠበቅ ብርቱ ፍላጎት ውስጥ መግባታቸውን ለጣሊያኑ ጋዜጣ ላ ኦዘርቫቶሬ ሮማኖ ገልጸዋል። እነዚህ ተነሳሽነቶች በተጨባጭ ድርጊቶችና እውነተኛ ልምምድ እንጂ ብቻውን ሊገለጽ በማይችለው የኦሎምፒክ ስቴቶች ተጨባጭ መገለጫን የሚወክሉ ናቸው ያሉት ፕሬዝዳንቱ፣ ይህም ማለት በትጋት መስራት፣ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ በቀጥታ መሳተፍ፣ በተለይም በጦርነትና በመድሎ በጣም የተጎዱትን ሕፃናት በመርዳትና የኑሮ ሁኔታን ለማሻሻል አስተዋጽኦ ማድረግ ማለት እንደሆነም አስረድተዋል። በዚህ ዓመት 10ኛ የምስረታ በዓሉን የሚያከብረው የቴኳንዶ ለሰብአዊነት ፋውንዴሽን ፕሮጀክት በሺዎች ለሚቆጠሩ ወጣቶችና ቤተሰቦቻቸው አዲስ ተስፋ መስጠቱን አቶ አንጀሎ አስረድተው፣ ከዮርዳኖስ ሌላ ፋውንዴሽኑ በሩዋንዳና በቱርክ ተመሳሳይ ፕሮጀክቶች እንዳሉት ተገልጿል። አቶ አንጀሎ በማከለም በዮርዳኖስ ያሉ የመስክ ተመክሮዎች የሚያጋጥሟቸውን ተግዳሮቶች የሚያውቁ ነገር ግን ስፖርትን በማጥናትና በመለማመድ የተሻለ የወደፊት ህይወት ለመገንባት የሚተጉ ታዳጊ ወንዶችና ልጃገረዶች ያላቸው ልዩ ቁርጠኝነት ይመሰክራሉ ብለዋል። ኢፍትሃዊነት እያደገ በመጣበትና የማያቋርጥ ግጭት በሚታይበት በአሁኑ ዘመን ስፖርቶች አሁንም የግንኙነትና የማብቃት ቦታ ሆኖ ሊያገለግሉ እንደሚችሉ የገለጹት የጣሊያን ቴኳንዶ ፌዴሬሽን ፕሬዝዳንት አንጀሎ ቺቶ፣ በመጨረሻም ቴኳንዶ ከስነ ምግባርና ከእሴቶቹ ጋር ዛሬ ላይ ግልጽ የሆነ ትምህርት እየሰጠ እንደሚገኝ ጠቁመው፣ እውነተኛ ስኬት በመድረክ ላይ መቆም ብቻ ሳይሆን አንድ ሰው በዓለም ላይ በየትኛውም ቦታ ቢሆን ይህንን እንዲያደርግ እድል እንደሚሰጥ በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 5/2018 ዓመተ ምህረት ያላችሁ ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannewsamharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 5 2018 ዓ.ም ስርጭታችን አሁን ጀመረ። የዕለቱ ዝግጅቶችን በቅድሚያ እናስተዋውቃችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እመቤታችን ማርያም ቤተ ክርስቲያን የተጠራችበት ፍጹም አርአያ ናት ሲሉ መግለጻቸውን በቀዳሚው ዜናችን እናቀርብላችኋለን። ሊቀ ጳጳስ ብፁዕ አቡነ ጋላገር የቫቲካን ዲፕሎማሲ ለዘመናት ሰላምን እያገለገለ እንደሚገኝ መናገራቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። ከስደተኞች ካምፕ እስከ ታላቁ የዓለም ቴኳንዶ ውድድር የበቃው የዮርዳኖስ ታዳጊዎች ቡድን የተመለከተ ዘገባ በሶስተኛው የዜና ክፍላችን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ እመቤታችን ማርያም ቤተ ክርስቲያን የተጠራችበት ፍጹም አራያናት ሲሉ ገለጹ። ሩስ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 5 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል አቀርበዋል። ቅዱስነታቸው ለታዳሚዎች ባቀረቡት ሳምንታዊ አስተምሮ ፋጢማ እመቤታችን ድንግል ማርያም የምስጋና በዓል ላይ በማትኮር እመቤታችን ማርያም ፍጹም የቤተ ክርስቲያን አራያ አባልና እናት መሆኗን አስረድተዋል። ክብራትና ክብራን አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያደረጉት ንግግር ሙሉ ትርጉም ከመቅረባችን በፊት ለዕለቱ የተመረጠውን የቅዱስ ወንጌል ክፍል እናነብላችኋለን። በገቡም ጊዜ ወደ ሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድሪያስም ፊሊጶስም ቶማስም በርተሎሜዎስም ማቴዎስም የኤልፊዮስ ልጅ ያዕቆብም ቀናተኛ የሚባለው ስምዖንም ያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። የሐዋርያት ሥራ ምዕራፍ 1 ከቁጥር 13 እስከ 14። ክብራትና ክብራን አድማጮቻችን ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Il Concilio Vaticano II ha voluto dedicare l'ultimo capitolo della Costituzione dogmatica sulla Chiesa alla Vergine Maria.
1: ውድ ወንድሞቼና እህቶቼ ሆይ እንደምን አረፈዳችሁ? ዛሬ ግንቦት 5 የፋጢማ እመቤታችን ቅድስት ድንግል ማርያም መታሰቢያ ቀን ነው። በዚህ ቀን ከ45 ዓመታት በፊት ሰዎች በተሰበሰቡበት በቅዱስ ጴጥሮስ አደባባይ በቅዱስ ዮሐንስ ጳውሎስ ዳግማዊ ላይ የግድያ ሙከራ መደረጉ ይታወሳል። ይህም እመቤታችን ቅድስት ድንግል ማርያም በብዙ መንገዶች እንዳረጋገጠችው ለሞት የሚያደርስ አልነበረም። ስለዚህ ዛሬውን አስተምሮይን ድንግል ማርያም የቤተ ክርስቲያን ሞዴል በሚል ጭብጥ አንተ ሁሉ ነህ የሚል መሪ ቃል ያዘው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ መታሰቢያነት ማድረግ ወዳለሁ። ሁለተኛው የቫቲካን ጉባኤ የሕዝቦች ብርሃን በሚለው ሐዋርያዊ ደንብ መጨረሻ ምዕራፍ ከቁጥር 52 እስከ 69 ድረስ ቤተ ክርስቲያንን ለእመቤታችን ቅድስት ድንግል ማርያም መስጠትን መርጧል። ቤተ ክርስቲያን ቀዳሚና በእምነትና በበጎ አድራጎት ውስጥ እጅግ በጣም ጥሩ ምሳሌ ተደርጋ ትወሰዳለች። እነዚህ ቃላት በመንፈስ ቅዱስ ኃይል የእግዚአብሔር ልጅ ሥጋ ለብሶ እንዲወለድ ያደረገች እመቤታችን ማርያም የቤተ ክርስቲያን ሞዴል፣ ቀዳሚ አባልና እናት መሆኗን እንድንገነዘብ ይጋብዙናል። ማርያም ራሷን በውስጧ ፍጻሜውን ባገኘው በጸጋ ሥራ እንድትቀረጽ በመፍቀድ የልዑል እግዚአብሔር ስጦታ በእምነትና በድንግልና ፍቅሯ በመቀበል ቤተ ክርስቲያን የተጠራችበት ፍጹም ሞዴል ናት። የእግዚአብሔር ቃልና የልጆቹ እናት ቅድስት ድንግል ማርያም በመንፈስ ቅዱስ ተግባር በትሕትና የተወለደች፣ ከዚህም በላይ በእምነትም የላቀ ብቃት ያላት፣ በእግዚአብሔር ቅዱሳን ሕዝቦች ኅብረት ውስጥ ለመለኮታዊ ምስጢር ቅድመ ሁኔታ በሌለው ግልጽነት የተሰጠንባት የቤተ ክርስቲያን ማኅበረሰብ እጅግ በጣም ጥሩ አባል ነች። በመጨረሻም በእግዚአብሔር ወልድ ውስጥ ልጆችን ስለወለደች በመካከላችን በመጣው ዘላለማዊ ፍቅር የተወደደችው የመላው ቤተ ክርስቲያን እናት ናት። ይህም በቤተ ክርስቲያን ውስጥ በራስ መተማመን፣ በመደመጥ፣ በመጠበቅና በመወደድ እርግጠኝነት ወደ እርሷ ሊመልስ ይችላል። እነዚህ የእመቤታችን ቅድስት ድንግል ማርያም ባሕርያት እንደ ምስጢራዊ ምልክት አድርጓት ሊገልጽ ይችላል። ሴት የሚለው ቃል የመሲሁ እናት የመሆን ያልተለመደ ተሞክሮ እንዲኖራት የተሰጣት የእስራኤል ወጣት ልጅ ታሪካዊ እውነታን ያጎላል። ሞዴል የሚለው አገላለጽ በእርሷ ላይ የመውረድና ከእርሷ ውስጥ ወጥቶ የማድረግ ሁለትዮሽ እንቅስቃሴ እንደሚፈጸም አጽንኦት ይሰጣል። እግዚአብሔር በእርሷ ውስጥና በእርሷ ላይ ያለውን ነፃ የእምነት ፈቃድ ይገልጻል። ስለዚህ እመቤታችን ቅድስት ድንግል ማርያም የምስጢሩ ሞዴልና የመለኮታዊ መዳን ዕቅድ የሆነችው በአንድ ወቅት ተደብቃ የቆየችና አሁን በኢየሱስ ክርስቶስ ሙሉነት የተገለጠች መሆኗን ነው። ሁለተኛው የቫቲካን ጉባኤ በቤዛነት ሥራ ውስጥ እመቤታችን ቅድስት ድንግል ማርያም ስለያዘችው ልዩ ቦታ ግልጽ ትምህርት ሰጥቷል። የመዳን ብቸኛውና መካከለኛው ኢየሱስ ክርስቶስ መሆኑን ያስታውሳል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እስከ 6 የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በምንም መንገድ ይህን ሳታደናቅፍ ይልቁንም ምእመናን ከኢየሱስ ክርስቶስ ጋር ያላቸውን ቀጥተኛ አንድነት ታበረታታለች። እንዲሁም ከዘመናት ጀምሮ አስቀድሞ የተወሰነው በመለኮታዊ የአመራር ደንብ ሲሆን ይህም የቃሉ ሥጋዊ የእግዚአብሔር እናት የተባረከች ድንግል እንድትሆን ወስኗል። በዚህ ልዩ መንገድ በአዳኝ ሥራ ውስጥ በታዛዥነት፣ በእምነት፣ በተስፋና በሚያቃጥል ፍቅሯ ተባብራ ለነፍሳት በሙሉ ከተፈጥሮ በላይ የሆነ ሕይወት በመስጠት በጸጋ ቅድመ ተከተል እናታችን ነች። የቤተ ክርስቲያን ምስጢር በእመቤታችን ቅድስት ድንግል ማርያም ውስጥ ተንጸባርቋል። በእርሷ ውስጥ የእግዚአብሔር ሕዝብ የመነሻቸውን የሞዴላቸውንና የትውልድ አገራቸውን ውክልና ያገኛሉ። በኢየሱስ ክርስቶስ እናት ውስጥ ቤተ ክርስቲያን የራሷን ምስጢር ታስባለች። በእርሷ ውስጥ ድንግላዊ እምነት፣ እናታዊ ቸርነትና የተጠራችበትን የጋብቻ ቃል ኪዳን ሞዴል ስለምታገኝ ብቻ ሳይሆን ከሁሉም በላይ በእርሷ ውስጥ የራሷን አርኪነትና የተጠራችበትን ፍጹም አምሳያነት ስለምታውቅ ነው። እንደምናየው በአሕዛብ ብርሃን ሐዋርያዊ ደንብ ውስጥ የተሰበሰቡት የእመቤታችን ቅድስት ድንግል ማርያም ነጸብራቆች ቤተ ክርስቲያንን እንድንወድና በውስጧ የእግዚአብሔርን መንግሥት ፍጻሜ እንድናገለግል ያስተምሩናል። ይህም የሚመጣውንና ሙሉ በሙሉ በክብር የሚፈጸመውን የእግዚአብሔር መንግሥት ፍጻሜ እንድናገለግል ያደርገናል። እንግዲህ ድንግልና እናት በሆነች በእመቤታችን ማርያም የተሰጠን እጅግ የላቀ ሞዴል ምን እንደሆነ ራሳችንን እንጠይቅ። በአማላጅነቷ በኩል ከእኛ የሚጠየቀውን ምላሽ መስጠት እንድንችል እንጠይቃት። የቤተ ክርስቲያንን ተሳትፎ በትህትናና በእምነት እኖራለሁ። በእርሷ ውስጥ እግዚአብሔር ለዘላለም ፍቅሩ ምላሽ እንድሰጥ የሰጠኝን የቃል ኪዳን ማኅበረሰብ እገነዘባለሁን? እግዚአብሔር ለሰጠን ሐዋርያዊ አባቶች በመታዘዝ የቤተ ክርስቲያን ሕያው አካል እንደሆንኩ ይሰማኛልን? ማርያምን እንደ ሞዴል፣ እንደ ድንቅ አባልና የቤተ ክርስቲያን እናት አድርጌ እመለከታታለሁን? የልጇ ታማኝ ደቀ መዝሙር ለመሆን እርዳታዋን እንጠይቃታለሁን? ወንድሞቼና እህቶቼ ሆይ፣ በእመቤታችን ቅድስት ድንግል ማርያም የወረደውና በእኛ በኩል በትሕትናና በአደራ የተጠየቀው መንፈስ ቅዱስ እነዚህን አስደናቂ እውነታዎች ሙሉ በሙሉ ለመኖር የሚያስችል ጸጋ ይስጠን። በሐዋርያዊ ደንብ ላይ በጥልቀት ካሰላሰልን በኋላ እመቤታችን ቅድስት ድንግል ማርያም ይህንን ስጦታ ለእኛ እንድታገኝልን እንለምን። የቅድስት እናት ቤተ ክርስቲያን ፍቅር በሁላችን ውስጥ ይደግ፣ አሜን በማለት ሳምንታዊ አስተምሯቸውን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ጋላገር የቫቲካን ዲፕሎማሲ ለዘመናት ሰላምን እያገለገለ እንደሚገኝ አስታወቁ። በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ኬፕ ቨርዴ ከቅድስት መንበር ጋር ዲፕሎማሲያዊ ግንኙነት የመሰረተችበት 50ኛ ዓመት ክብረ በዓል ላይ ተገኝተዋል። ብፁዕ አቡነ ጋላገር በመታሰቢያ በዓሉ ላይ ተገኝተው የቅድስት መንበር ዲፕሎማሲ የሥራ ዘዴዎችን የሚዳስስ ንግግር አቅርበዋል። ሊቀ ጳጳስ ብፁዕ አቡነ ጋላገር በንግግራቸው ቅድስት መንበርና ኬፕ ቨርዴ የሚጋሩት መሠረታዊ እሴቶች የሕይወት ጥበቃ፣ ቤተሰብ፣ የሃይማኖት ነጻነት፣ ሰብአዊ መብት፣ ዲሞክራሲ፣ የብዙ አገራት ግንኙነትና ዓለም አቀፍ ሕግ ያካትቱ መሆናቸውን አስረድተዋል። ከእነዚህ ጎን ለጎን ግጭቶች፣ የአየር ንብረት ቀውስ፣ የሰዎች ኑሮ አለመመጣጠን፣ ስደት፣ የቴክኖሎጂ እድገት፣ የእጽ ዝውውር፣ የእሴቶች ቀውስ፣ ግለኝነትና የእውነት ስሜት ማጣት ያሉ ዋና ዋና ዓለም አቀፍ ተግዳሮቶች መኖራቸውን ገልጸዋል። እነዚህ ርዕሶች በቫቲካን የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ሰኞ ግንቦት 3 2018 ዓ.ም በኬፕ ቨርዴ በተካሄደው ጉባኤ ላይ የገለጿቸው እንደሆኑ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እስከ ግንቦት 6 2018 ዓ.ም ድረስ በአፍሪቃ ደሴት ኬፕ ቨርዴ ሐዋርያዊ ጉብኝት በሚያደርጉበት ወቅት በቅድስት መንበርና በአገሪቱ መካከል ዲፕሎማሲያዊ ግንኙነት የተመሠረተበት 50ኛ ዓመት ክብረ በዓል ላይ እንደሚገኙ ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የቫቲካን ዲፕሎማሲ ለዘመናት ከዘለቁ የዓለም ጥንታዊ የዲፕሎማሲ ተቋማት አንዱ መሆኑን ገልጸው ከኬፕ ቨርዴ ጋር በመሠረተው የግማሽ ምዕተ ዓመት ግንኙነት ውይይትን፣ ትብብርንና እውነተኛ ወዳጅነትን ማጎልበቱን ገልጸዋል። ጳጳሳዊ ዲፕሎማሲው በረጅም ታሪካዊ ባህል የተጠናከረ መሆኑን የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የሰላም ማዕከላዊ ዓላማ የሆነውን የሰውን ልጅ ክብር መጠበቅና ማስተዋወቅ እንደሆነ አጽንኦት ሰጥተው በዚህ ረገድ በ11ኛው ክፍለ ዘመን በተካሄደው የጎርጎሮሳውያኑ ተሐድሶ ወቅት በቤተ ክርስቲያን ውስጥ የመሪነት መብት በሚል የተመሠረተ ጳጳሳዊ የዲፕሎማሲ ተቋም አመጣጥን አስታውሰዋል። ከዚያም በ15ኛው ክፍለ ዘመን የተገኘውን ተቋማዊ መረጋጋት ያስታውሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ከጊዜ በኋላ በሽግግር በሌሎች መንግሥታት መሻሻሉን ጠቅሰው በጊዜያዊነት ከሚደረግ ተልእኮዎች ወደ ቋሚ ተልእኮዎች በማደግ የዘመናዊ ዲፕሎማሲ ማዕከላዊ ገጽታ ማግኘቱን አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በመጨረሻም በ16ኛውና በ17ኛው ክፍለ ዘመን በታየው የጳጳሳዊ ዲፕሎማሲ ውህደት ላይ በማትኮር በቅድስት መንበር ዲፕሎማሲያዊ ተወካይ መልእክተኛነትና ብዙውን ጊዜ በሲቪል መንግሥት ውስጥ በውክልና ደረጃ በሚያገለግሉ ጳጳሳዊ ዲፕሎማሲዎች መካከል ያለውን ልዩነት አስረድተዋል። በአሁኑ ወቅት ቅድስት መንበር ከአውሮፓ ኅብረትና ከማልታ ሉዓላዊ ወታደራዊ ማኅበር በተጨማሪ ከ184 አገሮች ጋር ዲፕሎማሲያዊ ግንኙነት እንዳላት ሊቀ ጳጳስ ጋላገር ገልጸው እንዲሁም በቅድስት መንበር ዕውቅና የተሰጣቸው 93 የዲፕሎማሲ ተልእኮች በሮም እንደሚገኙ ሊቀ ጳጳስ ጋላገር አስረድተዋል። አክለውም ጳጳሳዊ ዲፕሎማሲ የሥራ ዘዴዎችንና በርዕሰ ሊቃነ ጳጳሳት አገልግሎት ውስጥ የቅድስት መንበር ጽሕፈት ቤት ተግባርን አብራርተዋል። የቅድስት መንበር ዲፕሎማሲ ሰላምን፣ ፍትሕንና የሰውን ልጅ ክብር በመጠበቅና በማስፋፋት በዘመናት ውስጥ ልምዱን እንዳዳበረ ተናግረው ከኬፕ ቨርዴ ጋር ግንኙነት የተጀመረው አገሪቱ ነጻነቷን ከማወጇ ማለትም እንደ ጎርጎሮሳውያኑ ከ1975 ዓ.ም በፊት መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ ሐምሌ 1970 ዓ.ም በቫቲካን ከተገኙ አጎስጢኖ ኔቶ፣ ማርቸሊኖ ዶሳንቶስና አሚልካል ካባልን ጨምሮ ከአፍሪቃ የነጻነት ንቅናቄ መሪዎች ጋር ያደረጉትን ስብሰባ አስታውሰዋል። ቅዱስነታቸው ከነጻነት ንቅናቄ መሪዎች ጋር ያደረጉት ውይይት ኬፕ ቨርዴ ከፖርቹጋል ጋር ያላት ግንኙነት ለጊዜው እንዲቋረጥ ምክንያት መሆኑን አስረድተው ይህም ቤተ ክርስቲያኗ የአፍሪቃን ዓላማ ለመደገፍ ያላትን ድፍረት የተሞላበት ቁርጠኝነትና ለሕዝቦች ያላትን ክብር ማሳየቱን ገልጸዋል። ይህ በእንዲህ እንዳለ ካቶሊካዊት ቤተ ክርስቲያን በኬፕ ቨርዴ ሪፐብሊክ መገኘት በታሪክ ላይ የተመሠረተ የማንነቱ አካል እንደሆነ የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እንደ ጎርጎሮሳውያኑ በ1462 ዓ.ም የአፍሪቃ ደሴት በሆነች ኬፕ ቨርዴ የኖሩት የመጀመሪያዎቹ ካቶሊካዊ ሚስዮናውያን በባህሏ፣ በሥነ ጥበቧ፣ በሙዚቃዋና በልማዶቿ ላይ ከፍተኛ ተጽዕኖ ማሳደራቸውን ገልጸዋል። የሳንቲያጎ ደ ካቦ ቨርዴ ሀገረ ስብከት እንደ ጎርጎሮሳውያኑ በ1533 ዓመተ ምህረት መቋቋሙን ያስታውሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር፣ ይህም ከሳህራ በታች ባሉ የአፍሪቃ አገሮች የመጀመሪያው እንደሆነና አገሪቱን ትምህርት ቤቶች፣ ሆስፒታሎች እና ትምህርት ቤቶች ተቋማት ያላት የወንጌልና የማኅበራዊ ድርጅቶች ማዕከል ማድረጉን ተናግረዋል። ቤተ ክርስቲያኗ በሀገሪቱ ውስጥ ፖለቲካዊ ወይም ኢኮኖሚያዊ ስርዓቶችን ከመዘርጋት ይልቅ የሰው ልጅ ክብር የሚጠበቅበትና ተልእኮዋን መወጣት እንድትችል ነጻነት እንዲረጋገጥላት መጠየቋን ሊቀ ጳጳስ ጋላገር አብራርተው፣ በዚህ አውድ በተለይም በጤናና በትምህርት ዘርፎች እርዳታን ለማድረግ የታለመውን የቅድስት መንበርና የኬፕ ቨርዴ እንደ ጎርጎሮሳውያኑ የ2013 ዓ.ም ስምምነት ጠቅሰዋል። በፍቅርና በእውነት ላይ የተመሠረተ ግንኙነት በማድረግ የመሳሪያ ትጥቅ የሚያስፈታ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪን ተግባራዊ በማድረግ የተስፋና የእሴቶች ዲፕሎማሲ እንዲስፋፋ በማበረታታት በመጨረሻም የኬፕ ቨርዴ መሪዎችና ሕዝቦች በጋራ ጥቅም፣ በፍትሕ፣ በአንድነትና በመረዳዳት ፍላጎት እንዲጸኑ አሳስበዋል። ሰኞ ግንቦት 3 2018 ዓ.ም ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በተገኙበት የ2013 ዓ.ም የሁለትዮሽ ስምምነት ተግባራዊ ለማድረግ ከአገሪቱ ካቶሊካዊት ቤተ ክርስቲያን ጋር የፕሮቶኮል ስምምነት ተፈራርመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከስደተኞች ካምፕ እስከ ታላቁ የዓለም ቴኳንዶ ውድድር የበቃ የዮርዳኖስ ታዳጊዎች ቡድን መመስረቱ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: ቴኳንዶ ለሰብአዊነት ፋውንዴሽን የተሰኘው ተቋም ለ8 ታዳጊ አትሌቶች በያዝነው ዓመት ሰኔ ወር ላይ በሮም በሚካሄደው ታላቁ የዓለም ቴኳንዶ ውድድር ላይ እንዲሳተፉ እንዲሁም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ለመገናኘት እድሉን እንዳመቻቸ ተገልጿል። ከግንቦት 27 እስከ 30 ቀን 2018 ዓ.ም ድረስ ሮም የጎረጎሳውያኑን የ2026 ዓ.ም ታላቁን የዓለም ቴኳንዶ ሻምፒዮን የምታስተናግድ ሲሆን በዚህ ውድድር ላይ ከሚሳተፉ ስፖርተኞች መካከል በዮርዳኖስ በሚገኘውና በአሁኑ ወቅት 60 ሺህ የሚጠጉ ሰዎችን አስጠልሎ በሚገኘው የአዝራቅ የስደተኞች ካምፕ ውስጥ የሚኖሩ 8 የ10 ዓመት ዕድሜ ያላቸው ታዳጊ አትሌቶች እንደሚገኙበት ተገልጿል። እነዚህ ታዳጊዎች በሕይወታቸው ለመጀመሪያ ጊዜ በጣሊያን ቴኳንዶ ፌዴሬሽን ድጋፍና በቴኳንዶ ለሰብአዊነት ፋውንዴሽን ተነሳሽነት ከስደተኞች ካምፕ የመውጣት ዕድል እንዳገኙና ይህ የታዳጊዎች ቡድን በ2026 ታላቁ የዓለም ቴኳንዶ ውድድር አካል በሆነውና ታዳጊዎቹን ለሻምፒዮንነት ለሚያቀርበው የኪምና ልዩ ውድድር ላይ እንደሚሳተፉ የተነገረ ሲሆን ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ2028 በሎስ አንጀለስ በሚዘጋጀው የበጋ ኦሎምፒክ ላይ እንዲሳተፉ ያስችላቸዋል ተብለዋል። የታዳጊ አትሌቶቹ ቡድን በሮም በሚኖራቸው ቆይታ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር እንደሚገናኙ እንዲሁም የከተማዋን ባህላዊና ታሪካዊ ቦታዎችን የመጎብኘት እድል እንደሚኖራቸው ተገልጿል። የቴኳንዶ ለሰብአዊነት ፋውንዴሽን በዓለም ዙሪያ የሚገኙ ስደተኞችንና ተፈናቃዮችን በቴኳንዶና በሌሎች የትምህርት መሳሪያዎች በኩል ለመርዳት ቅድስት መንበር ኦፊሴላዊ የስፖርት ድርጅትና ማህበር አንዱ አካል የሆነው አትሌቲካ ቫቲካና አባል የሆነበት ከዓለም አቀፉ የቴኳንዶ ፌዴሬሽን ጋር በትብብር የሚሰራ ሲሆን በዚህም ተነሳሽነት ማብቃትን፣ ሰላምን፣ ዘላቂ እድገትንና የኦሎምፒክ ስቴቶችን እንደሚያበረታቱም ተነግሯል። የጣሊያን ቴኳንዶ ፌዴሬሽን ፕሬዝዳንት የሆኑት አንጀሎ ቺቶ የታዳጊዎቹ ተሳትፎ ፈጣንና ጥልቅ ስሜትን መቀስቀሱን ጠቁመው በውድድሩ ላይ እንደሚሳተፉ ከተነገራቸው ጊዜ ጀምሮ የአለማመንና የጉጉት ስሜት ውስጥ መግባታቸውን እንደዚሁም በየዕለቱ የመሄጃቸውን ቀን በተስፋ የመጠበቅ ብርቱ ፍላጎት ውስጥ መግባታቸውን ለጣሊያኑ ጋዜጣ ላ ኦዘርቫቶሬ ሮማኖ ገልጸዋል። እነዚህ ተነሳሽነቶች በተጨባጭ ድርጊቶችና እውነተኛ ልምምድ እንጂ ብቻውን ሊገለጽ በማይችለው የኦሎምፒክ እሴቶች ተጨባጭ መገለጫን የሚወክሉ ናቸው ያሉት ፕሬዝዳንቱ፣ ይህም ማለት በትጋት መስራት፣ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ በቀጥታ መሳተፍ፣ በተለይም በጦርነትና በመድሎ በጣም የተጎዱትን ሕፃናት በመርዳትና የኑሮ ሁኔታን ለማሻሻል አስተዋጽኦ ማድረግ ማለት እንደሆነም አስረድተዋል። በዚህ ዓመት 10ኛ የምስረታ በዓሉን የሚያከብረው የቴኳንዶ ለሰብአዊነት ፋውንዴሽን ፕሮጀክት በሺዎች ለሚቆጠሩ ወጣቶችና ቤተሰቦቻቸው አዲስ ተስፋ መስጠቱን አቶ አንጀሎ አስረድተው ከዮርዳኖስ ሌላ ፋውንዴሽኑ በሩዋንዳና በቱርክ ተመሳሳይ ፕሮጀክቶች እንዳሉት ተገልጿል። አቶ አንጀሎ በማከልም በዮርዳኖስ ያሉ የመስክ ተመክሮዎች የሚያጋጥሟቸውን ተግዳሮቶች የሚያውቁ ነገር ግን ስፖርትን በማጥናትና በመለማመድ የተሻለ የወደፊት ሕይወት ለመገንባት የሚተጉ ታዳጊ ወንዶችና ልጃገረዶች ያላቸው ልዩ ቁርጠኝነት ይመሰክራሉ ብለዋል። ኢፍትሃዊነት እያደገ በመጣበትና የማያቋርጥ ግጭት በሚታይበት በአሁኑ ዘመን ስፖርቶች አሁንም የግንኙነትና የማብቃት ቦታ ሆኖ ሊያገለግሉ እንደሚችሉ የገለጹት የጣሊያን ቴኳንዶ ፌዴሬሽን ፕሬዝዳንት አንጀሎ ቺቶ፣ በመጨረሻም ቴኳንዶ ከሥነ ምግባርና ከእሴቶቹ ጋር ዛሬ ላይ ግልጽ የሆነ ትምህርት እየሰጠ እንደሚገኝ ጠቁመው፣ እውነተኛ ስኬት በመድረክ ላይ መቆም ብቻ ሳይሆን አንድ ሰው በዓለም ላይ በየትኛውም ቦታ ቢሆን ይህንን እንዲያደርግ እድል እንደሚሰጥ በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 5 2018 ዓመተ ምህረት ያላችሁ ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም Vatican News Amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።